የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ነሐሴ 23 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጸሎትና ማህበራዊ ፍትህ የማይነጣጠሉ ናቸው ማለታቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ የፍቅር ደስታ ሐዋርያዊ ምክር 10ኛ ዓመት በዓል እንደሚያከብሩ መገለጹን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በማስከተል በሁለተኛው የቫቲካን ሰነዶች ውስጥ የጋብቻና የቤተሰብ ክብርነት በማስመልከት የጋብቻንና የቤተሰብ ደህንነት ከፍ ማድረግ የሁሉም ግዴታ ነው በሚል ርዕስ በምዕራፍ 1 ቁጥር 52 ላይ የተጻፈውን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ዋይሊ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጸሎትና ማህበራዊ ፍትህ የማይነጣጥሉ ናቸው ሲሉ አስገነዘቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በርካታ የቅዱስ ቪንሰንት ደ ፖል መንፈሳዊ ልጆችን በቫቲካን ተቀብለው ንግግር አድርገውላቸዋል። ቅዱስነታቸው ለእንግዶቹ ባደረጉት ንግግር ፈረንሳዊው ቅዱስ ቪንሰንት ደ ፖል በአስተምሮ ለማህበራዊ ፍትህ ሲባል የሚቀርብ ጸሎትና ሥራ እርስ በርስ የሚደጋገፉና የማይነጣጥሉ ናቸው ማለቱን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ነሐሴ 22 2018 ዓመተ ምህረት ከዩናይትድ ስቴትስ ከመጡ የቅዱስ ቪንሰንት ደ ፖል ማህበር ልዑካን ቡድን ጋር በቫቲካን ተገናኝተዋል። እንደ ጎርጎሮሳውያኑ በ1833 ዓመተ ምህረት የተመሰረተው ይህ ዓለም አቀፍ ማህበር አባላቱ ለድሆች በግል በሚያቀርቡት አገልግሎት እንዲቀደሱ የሚፈልግና የሌሎች ካቶሊካዊ የቅዱስ ቪንሰንት ደ ፖል ማህበራት ቤተሰብ አካል እንደሆነ ይታወቃል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማህበሩ በመላው አሜሪካ ለሚገኙት ወንድሞቹና እህቶቹ ላደረገው ድጋፍ የቡድኑን አባላት አመስግነዋል። እግዚአብሔር የሰጣችሁን ስጦታና ተሰጦ በነጻ በማቅረባችሁ የእግዚአብሔርን መንግሥት ለመገንባት በአገልግሎት ላይ ባላችሁ እምነት ግልጽ ምስክርነትን ትሰጣላችሁ ብለዋል። ቅዱስነታቸው አባላቱ አገልግሎታቸው ወደሚያስፈልጋቸው ሰዎች እንዲያመራ ከኢየሱስ ክርስቶስ ጋር ያላቸውን ግንኙነት እንዲያጠናክሩ አደራ ብለዋል። ቅዱስ ቪንሰንት ደ ፖል ጸሎትና ማኅበራዊ ፍትሕ እርስ በርስ የሚደጋገፉ ብቻ ሳይሆኑ የማይነጣጥሉ መሆናቸውን ጭምር አሳይቷል ብለው መንፈሳዊ ልጆቹ ምሳሌውን እንዲከተሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ አጎስጢኖስን ትምህርት በመጥቀስ ድሆችን ማስታወስ በኢየሱስ ክርስቶስ ላይ የተመሠረተ መሆኑንና እርሱን ለሚያገለግሉት ሰዎች እግዚአብሔርም ዘወትር ለጋስ ይሆናል ሲሉ አስገንዝበዋል። ስለዚህ በፍቅር ተነሳስተው የተቸገሩትን ማስታወስ ችግረኞችን ብቻ ሳይሆን የደጋፊዎችን ልብ ለእግዚአብሔር ጸጋ እንደሚከፍት እናምናለን ብለዋል። በመሆኑም በዩናይትድ ስቴትስ የሚገኙ የቅዱስ ቪንሰንት ደ ፖል ማኅበርተኞች ጊዜያቸውን በልግስና እንዲሰጡ አሳስበዋል። በድሆች መካከል ኢየሱስ ክርስቶስን ማገልገል በእግዚአብሔር ጸጋ ልባችሁና አእምሯችሁ ሳያቋርጥ የሚጠራበትና በባልንጀሮቻችሁ ውስጥ ኢየሱስ ክርስቶስን በቀላሉ የምታውቁበት መንገድ ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማጠቃለያቸው ለቅዱስ ቪንሰንት ደ ፖል ማኅበር አባላትና ለሚደግፏቸው በሙሉ ልባዊ ሰላምታቸውን አቅርበውላቸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፍቅር ደስታ ሐዋርያዊ ምክር 10ኛ ዓመት በዓል እንደሚያከብሩ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሚቀጥሉት ወራት ውስጥ በመሥዋዕተ ቅዳሴ የሚያከብሯቸውን የመንፈሳዊ በዓላት የጊዜ ሰሌዳ መርሃ ግብር ቫቲካን ይፋ አድርጓል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቤተሰብ ውስጥ ያለውን ፍቅር በማስመልከት የፍቅር ደስታ በሚል ርዕስ የታተመበት 10ኛ ዓመት የመታሰቢያ መሥዋዕተ ቅዳሴን ረቡዕ ጥቅምት 4 2019 ዓ ም እንደሚያከብሩት ይጠበቃል። የፍቅር ደስታ የተሰኘው ሐዋርያዊ ምክር ከአስር ዓመት በፊት የቀድሞው ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በዘመናዊው ዓለም ቤተሰቦችን በሚያጋጥሟቸው ችግሮች ላይ ለመወያየት የጠሩትን የቅዱስ ሲኖዶስ ስብሰባ ማጠናቀቂያንና ዓመታዊው የቅዱስ ዮሴፍ በዓልን ተከትሎ በመጋቢት 10 2008 ዓ ም መታተሙ ይታወሳል። ይህ ሐዋርያዊ ምክር ከታተመ ከአስር ዓመታት በኋላ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፍቅር ደስታ ሐዋርያዊ ትምህርቶችና ወንጌልን ለቤተሰቦች ማወጅ በሚቻልበት መንገድ ላይ ለመወያየት በዓለም ዙሪያ የሚገኙ የጳጳሳት ጉባኤዎች ፕሬዚደንቶችን ወደ ሮም ጠርተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሚቀጥሉት ጊዜያት ውስጥ ከሚፈጽሟቸው ልዩ ልዩ የአምልኮ ሥነ ሥርዓቶች መካከል አንዱ ከሮም ወጣ ብላ በምትገኝ በጀናዛኖ የመልካም ምክር እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ውስጥ የሚያቀርቡት መሥዋዕተ ቅዳሴ እንደሆነ ታውቋል። ቅዱስነታቸው ለርዕሰ ሊቃነ ጵጵስና በተመረጡበት በሁለተኛው ቀን ማለትም ግንቦት 2 2017 ዓ ም ቤተ ክርስቲያኑን ጎብኝተው እንደነበር ይታወሳል። ቤተ ክርስቲያኑ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አባል በሆኑበት በቅዱስ አጎስጢኖስ ማኅበር እንደሚተዳደር ታውቋል። በመጪው መስከረም ወር መጨረሻ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሐዋርያዊ ጉብኝት የሚያደርጉ ሲሆን ይህም በተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ዋና መስሪያ ቤት የሚያደርጉትን ጉብኝት ያካትታል። ቅዱስነታቸው በፈረንሳይ ከመስከረም 15 እስከ መስከረም 18 2019 ዓ ም በሚያደርጉት የአራት ቀናት ሐዋርያዊ ጉብኝት በፓሪስ በሉርድና በሜትስ ውስጥ በርካታ የአምልኮ ሥነ ሥርዓቶችን እንደሚፈጽሙ ይጠበቃል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም መስከረም 28 2019 ዓ ም የጳጳሳዊ ዩኒቨርሲቲዎች የትምህርት ዓመት መጀመሪያን ምክንያት በማድረግ መሥዋዕተ ቅዳሴን እንደሚያቀርቡ የቫቲካን መግለጫ አስታውቋል።

ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የጋብቻና የቤተሰብ ደህንነት ከፍ ማድረግ የሁሉም ግዴታ ነው በሚል ርዕስ በምዕራፍ 1 ቁጥር 52 ላይ የተጻፈውን እናቀርብላችኋለን። ቤተሰብ በጣም ጠለቅ ያለና የበለጸገ የሰው ልጅ ትምህርት ቤት ነው። ዳሩ ግን የዚሁ ትምህርት ቤት ህይወትና ተልእኮ የሚያብቡት ባልና ሚስት ሲስማሙና በውጣ ውረድ ሁሉ አብረው ሲሆኑና እንዲሁም ደግሞ ወላጆች የልጆቻቸውን አስተዳደግ በሚመለከቱ ጉዳዮች የማያቋርጥ ትብብር ሲያሳዩ ነው። ለልጆች አስተዳደግ የአባት ንቁ ተሳትፎ በጣም ጠቃሚ ነው። ለልጆች በተለይም ለሕፃናት በቤት የእናቶቻቸው እንክብካቤ ያስፈልጋል። የቤት ሥራ ሁሉ ለእናት የተወሰነ ቢሆንም እንኳን በዚሁ ምክንያት የሴቶች ሕጋዊና ማኅበራዊ እድገት ዝቅተኛ ሆኖ መገመት የለበትም። ልጆች በጎለመሱ ጊዜ በአእምሮ በስለው ኃላፊነት በመላበት ስሜት ጥሪያቸውን በመከተል የምንኩስናን ወይም የቃል ኪዳን ሕይወትን ይመርጡ ዘንድ በቂ ትምህርት እንዲሰጣቸው ያስፈልጋል። በተዳሩ ጊዜ ቤተሰቦቻቸውን በሞራል በሶሻልና በኢኮኖሚ በጣም ተስማሚ በሆኑ ሁኔታዎች ላይ ሊመሠረቱ ይችላሉ። ወጣቶች ለወደፊቱ በሚገባ አዲስ ቤተሰብን እንዲያቋቁሙ መምራት፣ መልካም ምክርንና ትምህርትን መስጠት የወላጆች ወይም የአሳዳጊዎች ተግባር ነው። ወጣቶችም የሚሰጣቸውን ምክር በደስታ መስማት አለባቸው። እንዲሁም ወጣቶች ወደ ጋብቻ ሕይወት እንዲገቡ ማስገደድ ወይም ሳይመርጡ እንዲጋቡ ለማድረግ የሚሰነዘር ቀጥተኛ ወይም ተዘዋዋሪ ተጽዕኖ መኖር የለበትም። ስለዚህ ቤተሰብ ማለት በውስጡ ያሉ ልዩ ልዩ ትውልዶች በጥበብ እንዲበስሉ፣ ሰብአዊ መብቶችን ለማኅበራዊ ኑሮ አስፈላጊ ከሆኑ ሌሎች ነገሮች ጋር ለማስማማት እርስ በርሳቸው የሚረዳዱበት የማኅበር መሠረት ነው። በህብረተሰብና በሱ ውስጥ ባሉ ልዩ ልዩ ንዑሳን ክፍሎች ላይ ሥልጣን ያላቸው ሰዎች ሁሉ ስለ ጋብቻ፣ ስለ ቤተሰብ ደህንነት ብዙ መሥራት አለባቸው። የሕዝብ ባለሥልጣኖች የጋብቻንና የቤተሰብን እውነተኛ ባሕሪን ለይቶ ማወቅ፣ መጠበቅ፣ ከፍ ማድረግ፣ ሕዝባዊ ግብረ ገብን መንከባከብ፣ የቤትን ብልጽግናን ከፍ ማድረግ እንደ ቅዱስ ተግባር አድርገው ማሰብ አለባቸው። ወላጆች የመወደድንና ልጆቻቸውን በቤተሰብ የማሳደግ መብት እንዲሰጣቸው ያስፈልጋል። ወላጆች የሌሏቸው ልጆች የሚደገፉባቸውና አስፈላጊ ነገሮችን የሚያገኙባቸው ሕግጋትና ልዩ ልዩ የበጎ አድራጎት ድርጅቶች መኖር አለባቸው። ክርስቲያኖች የአሁኑን ጊዜ በመዋጀት በእውነት ዘላለማዊ የሆኑ ነገሮችን የሚለዋወጡ ነገሮች ለይተው በማወቅ በሕይወታቸው ጥሩ ምሳሌነትና መልካም ፈቃድ ካላቸው ሰዎች ጋር በመተባበር የጋብቻንና የቤተሰብ ጥቅም በሚገባ ከፍ ለማድረግ በትጋት መሥራት አለባቸው። ስለዚህ ችግር በተነሳ ቁጥር ለጊዜው በሚስማማ ዘዴ ተፈላጊ ነገሮችንና ለቤተሰብ ሕይወት ጠቃሚ የሆኑ ነገሮችን ማዘጋጀት የክርስቲያኖች ተግባር ነው። ይህን ጉዳይ ወደ ዓላማው ለማድረስ ከፍ ያለ እርዳታን የሚሰጡ የምዕመናን ክርስቲያናዊ ስሜትና ቅን የሆነ የሰዎች ሞራላዊ ሕሊና እንዲሁም ደግሞ በቅዱስ ሳይንስ የሰለጠኑ የሰዎች ጥበብና ችሎታቸው ናቸው። በተለይም በሕክምና፣ በባዮሎጂ፣ በህብረተሰብና በስነ ልቦና ትምህርቶችና በመሳሰሉ ሌሎች ሳይንሶች የሰለጠኑ ሰዎች ጥናታቸውን በአንድ ላይ በመሰብሰብ በሚገባ ለማስረዳት ቢጥሩ ጋብቻንና የቤተሰብ ደህንነት ከፍ ማድረግና ለሕሊና እረፍት መስጠት ይችላሉ። በሚያበራ የመንፈስ እርጋታ ያጌጠ ቤተሰብ እንዲመሠረት በልዩ ልዩ ሐዋርያዊ መሣሪያዎች ማለትም የእግዚአብሔርን ቃል በመስበክ በሥርዓት አምልኮና በሌሎች መንፈሳዊ እርዳታዎች አማካኝነት ጋብቻንና የቤተሰብ ሕይወት የጀመሩ የባለትዳሮች ጥሪ እንዲያድግ መርዳት፣ እንዲሁም ደግሞ ባልና ሚስት በችግር ጊዜ ውስጥ በሚገኙበት ጊዜ በርኅራኄና በትዕግሥት መደገፍ፣ በፍቅር እንዲጸኑ ማበረታታት፣ ስለ ቤተሰብ አስቸጋሪ ጉዳዮች በቂ ዕውቀት ያላቸው ካህናት ተግባር ነው። ልዩ ልዩ ሐዋርያዊ ድርጅቶች በተለይም የቤተሰብ ማኅበሮች የትምህርትንና የሥራን መርሃ ግብር አውጥተው ወጣቶችንና ባለትዳሮችን በይበልጥ ደግሞ በቅርብ ጊዜ ያገቡትን ሙሽሮች እያበረታቱ ስለ ቤተሰብ፣ ስለ ኅብረተሰብና ስለ ሐዋርያዊ ሕይወት እንዲያስተምሩ ይገባል። በመጨረሻም በሕያው እግዚአብሔር አምሳል የተፈጠሩ ባልና ሚስት በእውነተኛ የሁለት ሰዎች ክብር ቢኖራቸውም እንኳን እኩል በሆነ ፍቅር፣ በሐሳብ ስምምነትና በእርስ በርስ ቅድስና አማካኝነት አንድ አካል ይሁኑ። እንግዲህ የተዳሩ ሰዎች የሕይወት ምንጭ የሆነውን ክርስቶስን በመከተል በጥሪያቸው ደስታና ተጋድሎ አማካኝነት እንዲሁም ታማኝነት በመላበት ፍቅራቸው አማካኝነት ጌታ በሞቱና በትንሣኤው ለዓለም ለገለጸው ለምስጢራዊ ፍቅር ምስክሮች ይሆናሉ። ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን።
በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንችስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል አካልን ለይቶ ማወቅ በሚል ንዑስ ርዕስ ከአንቀጽ 185 እስከ አንቀጽ 191 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

0: ቤተ ሰባችን
1: ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው።
0: ቤተ ሰባችን

አካልን ለይቶ ማወቅ ከዚሁ ጋር በተያያዘ ብዙውን ጊዜ ከአግባቡ ውጪ ወይም ጠቅላላ ባለ መልኩ የሚተረጎመውና ማኅበራዊ የሆነውን ቀጥታ ትርጉሙን ችላ ወደ ማለት የሚያደርሰውን አንድ የመጽሐፍ ቅዱስ ጥቅስ በአትኩሮት ብንመለከት መልካም ነው። እዚህ ላይ ለመናገር የምፈልጎ ቅዱስ ጳውሎስ በማኅበረሰቡ ውስጥ ስላጋጠመው አሳፋሪ ሁኔታ በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 17 ላይ ስላነሳው ጉዳይ ነው። ሀብታም የማኅበረሰቡ አባላት ድሆችን የማግለል አዝማሚያ ያሳዩና ይህም ሁኔታ ከቁርባን ሥነ ሥርዓት ጋር ወደሚካሄደው የጌታ አራት መታሰቢያ ጭምር ይዘልቅ ነበር። ሀብታሞች ምግባቸውን ሲበሉ፣ ድሆች ግን እየተራቡ የሚበሉ ሰዎች ተመልካቾች ሆኑ። ስለሆነም ቅዱስ ጳውሎስ አንዱ እየተራበ ሌላው ይሰክራል፣ ለመሆኑ የምትበሉበትና የምትጠጡበት ቤት የላችሁምን? ወይስ የእግዚአብሔርን ቤተ ክርስቲያን በመናቅ ምንም የሌላቸውን ታሳፍራላችሁን? ይላል ከቁጥር 21 እስከ 22 ላይ። መሥዋዕተ ቅዳሴ የአንዲት የቤተ ክርስቲያን አካል አባላት እንድንሆን ይጠይቃል። ስለዚህ የክርስቶስን ሥጋና ደም የሚቀበሉ በአባላቱ መካከል አሳፋሪ ልዩነቶችና ክፍፍሎችን በመፍጠር ያንን አካል ማቁሰል የለባቸውም። የጌታን ሥጋ ለይቶ ማወቅ እርሱንም በምስጢራት ምልክቶችና በማኅበረሰቡ ውስጥ በእምነት በፍቅር መመስከር ማለት ትርጉም ይህ ነው። ይህን የማያደርጉ በራሳቸው ላይ ፍርድ የሚያመጥባቸውን ይበላሉ፣ ይጠጣሉ። አሁንም ለማነጻጸር በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 29 ላይ እንደዚህ ብሎ ነበር። ስለዚህ በመሥዋዕተ ቅዳሴ ማንኛውም ሰው ራሱን ወይም ራስዋን እንዲመረምር ወይም እንዲትመረምር በቁጥር 28 ላይ የቤተሰብ በሮችን ከድሆች ጋር የበለጠ ወዳጅነት ለመመስረት ስለ መክፈትና በዚህም አኳኋን አንድ አካል የሚያደርገውን የዚህን ቁርባናዊ ፍቅር ምስጢር ስለ መቀበል የቀረበ የዘውትር ጥሪ ነው። የምስጢሩ መንፈሳዊነት ማኅበራዊ ባሕሪ እንዳለው መዘንጋት የለብንም። ሰዎች ይህን ምስጢር ሲቀበሉ ለድሆች ሥቃይ ትኩረት የማይሰጡ ወይም የተለያየ የመለያየት የንቀትና የመበላለጥ ዐይነቶችን የሚደግፍ ከሆነ ቁርባንን የሚቀበሉ ሳይገባቸው ነው። በአንጻሩ በሚገባ የተዘጋጁና ቁርባንን አዘውትሮ የሚቀበሉ ቤተሰቦች ለወንድማማችነትና ለኢተማማችነት ያላቸውን ምኞት፣ ማኅበራዊ ንቀት ሕሊናቸውንና ለችግረኞች ያላቸውን ዝግጁነት ያጠነክራሉ። ሕይወት በሰፊ ቤተሰብ ውስጥ ትንሹ ቤተሰብ በወላጆች በአክስቶች፣ በአጎቶች፣ በአጎት ልጆችና በጎረቤቶች ጭምር የተገነባ ሰፊ ቤተሰብ ጋር መስተጋብር መፍጠር ያስፈልጋል። ይህ ሰፋ ያለ ቤተሰብ እርዳታ ወይም ቢያንስ ቅርበትና እንክብካቤ ወይም በመከራቸው መሃል ማጽናናትን የሚሹ አባላት ያሉት ሊሆን ይችላል። ዛሬ ተንሰራፍቶ የሚታየው ግለኝነት ሌሎች ሰዎች እንደ አሳሳቢ ወይም እንደ ስጋት የሚታዩባቸውን ትናንሽ የደህንነት መረቦች ወደ መፍጠር ሊያመራ ይችላል። ይህን የመሰለ የማግለል ሁኔታ የተሻለ ሰላምን ወይም ደስታን በማምጣት ፋንታ የቤተሰብን ልብ አጣብቂኝ ውስጥ ሊከትና ሕይወቱን በሙሉ ይበልጥ ጠባብ ሊያደርገው ይችላል። ወንድና ሴት ልጆች ስለመሆን አንደኛ ስለ ወላጆቻችን እናስብ። ኢየሱስ ወላጆችን መቶ የወንጌልን ሕግ መጻረር እንደሆነ ለፈሪሳውያን ነገራቸው በማርቆስ ወንጌል ምዕራፍ 7 ከቁጥር 8 እስከ 13። እያንዳንዳችን ወንድ ወይም ሴት ልጅ መሆናችንን በሚገባ እናስታውሳለን። አንድ ሰው ጎልማሳ ወይም አረጋዊ፣ ወላጅ ወይም ባለሥልጣን ቢሆን እንኳን ከዚሁ ሁሉ ስር የልጅ ማንነት አሁንም አለው። ሁላችን ወንድ ወይም ሴት ልጆች ነን። ይህም ሁልጊዜ ሕይወትን ተቀበል ነው እንጂ ለራሳችን አልሰጠነውም ወደምለው እውነታ ይመልሰናል። ታላቁ የሕይወት ስጦታ ከእግዚአብሔር የተቀበልነው የመጀመሪያው ስጦታ ነው። ስለዚህ አራተኛው ትእዛዝ ልጆች አባታቸውንና እናታቸውን እንዲያከብሩ ያዛል፣ በዘጸአት መጽሐፍ ምዕራፍ 20 ከቁጥር 12። ይህ ትእዛዝ የመጣው ራሱን እግዚአብሔርን ከሚመለከቱ ትእዛዛት ቀጥሎ ነው። በእርግጥ ይህ ትእዛዝ የተቀደሰ መለኮታዊ ለሌላ ሰብአዊ ክብር ሁሉ መሠረት የሆነ ነው።
በመጽሐፍ ቅዱስ የተገለጸው አራተኛው ትእዛዝ እግዚአብሔር አምላክን በሚሰጥህ ምድር ዕድሜን እንድረዝሚ በማለት ይቀጥላል። በትውልዶች መካከል ያለው መልካም ትስስር ለወደፊት ዋስትና ነው። ለእውነተኛ ሰብአዊ ኅብረተሰብ ዋስትና ነው። ወላጆችን የሚያከብሩ ልጆች ያሉት ኅብረተሰብ ክብር የሌለው ኅብረተሰብ ነው። የወደፊት ዕጣ ፈንታው በአኩራፊና በስግብግብ ወጣቶች የተሞላ ኅብረተሰብ መሆን ነው። ይሁን እንጂ ሌላም የሳንቲም ገጽታ አለው። የእግዚአብሔር ቃል እንደምነግረን ሰው አባቱና እናቱን ይተዋል። በዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24 ይህ ሁልጊዜ አይፈጸምም። ጋብቻም ይህን አስፈላጊ

ጊዜ ቢወስድ እንኳን ሁለቱም ባልና ሚስት በመተማመንና በመግባባት ለማደግ ጥረት ማድረግ ያስፈልጋቸዋል። ጋብቻ ባሎችና ሚስቶች ወንድና ሴት ልጆች የሚሆንባቸውን አዳዲስ መንገዶች እንዲቀይሱ ይጠይቃል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 24 2018 ዓ.ም ተብረት ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የነሐሴ 24 2018 ዓ.ም ተብረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደ ተለመደውና ዘወትር እሁርለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ለእናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ የእግዚአብሔር ፍቅር የተገለጠበትን የቅዱስ ወንጌል ሕይወት መኖር ያስፈልጋል በሚል አርዕስት ለዕለቱ ያዘጋጀንላችሁን አንድ አስተንትነው ለእናንተ አድማጮቻችን እናደርሳለን። የዛሬው ዕለት ተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደ ጻፈው ምዕራፍ 6 ከቁጥር 41 እስከ 71 ላይ እንደ ተጠቀሰው፣ አይሁድም ከሰማይ የወረደ እንጀራ እኔ ነኝ በማለቱ ያግረመርሙበት ጀመር። ደግሞም ይህ አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? ታዲያ አሁን እንዴት ከሰማይ ወረድኩ ይላል አሉ። ኢየሱስም መልሶ እንዲህ አላቸው፣ እርስ በርሳችሁ አታግረመርሙ። የላከኝ አብ ካልሳበው በቀር ማንም ወደ እኔ መምጣት አይችልም። እኔም በመጨረሻው ቀን አስነሳዋለሁ። ነቢያትም ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። አብን የሚሰማና ከእርሱም የሚማር ሁሉ ወደ እኔ ይመጣል። ከእግዚአብሔር ዘንድ ከሆነው በቀር አብን ያየ ማንም የለም፤ አብን ያየው እርሱ ብቻ ነው። እውነት እላችኋለሁ፣ የሚያምን ሁሉ የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መናን በሉ፤ ይሁን እንጂ ሞቱ። ነገር ግን ሰው እንዳይሞት ይበላው ዘንድ ከሰማይ የወረደ እንጀራ ይህ ነው። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ይህም እንጀራ ለዓለም ሕይወት እንዲሆን የምሰጠው ሥጋዬ ነው። አይሁድም እንበላው ዘንድ ይህ ሰው ሥጋውን እንዴት ሊሰጠን ይችላል እያሉ እርስ በርሳቸው አጥብቀው ይከራከሩ ጀመር። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰው ልጅ ሥጋውን ካልበላችሁና ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፤ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ ምግብ፣ ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፤ እኔም በእርሱ እኖራለሁ። ሕያው አብ እንደ ላከኝ እኔም ከእርሱ የተነሳ በሕይወት እንደምኖር የሚበላኝ እንዲሁ ከእኔ የተነሳ በሕይወት ይኖራል። ከሰማይ የወረደ እንጀራ ይህ ነው፤ አባቶቻችሁ መናን በሉ ሞቱም። ይህንን እንጀራ የሚበላ ግን ለዘላለም ይኖራል። ይህን የተናገረው በቀፍረናሁም በምኵራብ ያስተማረ ሳለ ነበር። ከደቀ መዛሙርቱ ብዙዎቹ ይህንን ሲሰሙ ይህ የሚያስጨንቅ ቃል ነው፣ ማንስ ሊቀበለው ይችላል አሉ። ደቀ መዛሙርቱም በዚህ ነገር ማጉረምረማቸውን ኢየሱስ በገዛ ራሱ ተረድቶ እንዲህ አላቸው፣ ይህ እንቅፋት ይሆንባችኋልን? ታዲያ የሰው ልጅ ቀድሞ ወደ ነበረበት ሲመጣ ብታዩ ምን ልትሉ ነው? መንፈስ ሕይወትን ይሰጣል፣ ሥጋ ግን ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስም ሕይወትም ነው። ይሁን እንጂ ከእናንተ የማያምኑ አንዳንዶች አሉ። ይህም ኢየሱስ እነማን እንዳላመኑና ማን አሳልፈው እንደሚሰጠው ቀድሞውኑ ያውቅ ስለ ነበር ነው። ቀጥሎም ከአብ ካልተሰጠው በቀር ማንም ወደ እኔ ሊመጣ አይችልም ያልኋችሁ ለዚህ ነው አላቸው። ከዚህም በኋላ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ፣ ከዚያም ወዲያ አልተከተሉትም። ኢየሱስም 12ቱን እናንተም ደግሞ መሄድ ትፈልጋላችሁ አላቸው። ስምዖን ጴጥሮስ እንዲህ ሲል መለሰለት፣ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ፣ አንተ አንድያ የእግዚአብሔር ቅዱስ እንደሆንክ አምነናል አውቀናልም አለው። ኢየሱስም መልሶ 12ታችሁንም የመረጥኳችሁ እኔ አይደለሁምን? ነገር ግን ከእናንተ አንዱ ዲያብሎስ ነው አላቸው። የአስቆርቱ የስምዖን ልጅ ይሁዳ ከ12ቱ አንዱ ቢሆንም ኋላ አሳልፈው ስለሚሰጠው ስለ እርሱ መናገሩ ነበር። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ ወንድሞቼና እህቶቼ ዛሬ የምንገኝበት ለተሰንበት ዘክረምት ዘጠነኛ በመባል ይጠራል። በዚህ ለተሰንበት ከዮሐንስ ወንጌል ምዕራፍ 6 ከቁጥር 41 እስከ 71 ላይ ተወስዶ እንደተነበበው ይህ የወንጌል ክፍል የሚያሳየን ኢየሱስ በአምስት ትንንሽ የገብስ እንጀራና ሁለት ትንንሽ ዓሣ 5000 ሰው ከመገበ በኋላ የዚያን ምልክት ትርጉም ለሰዎች ያብራራል። የዮሐንስ ወንጌል ምዕራፍ 6 ከቁጥር 41 እስከ 51 ላይ እንደተገለጸው በዚህ ወንጌል ውስጥ በምዕራፍ 4 ላይ ቀደም ብሎ ከሳምራዊቷ ሴት ጋር በነበረው ቆይታ እንዳደረገው ከጥማትና ከውሃ ምልክት ጀምሮ አሁን ደግሞ ኢየሱስ ከረሃብና ከእንጀራ ምልክት ጀምሮ ራሱን መግለጥና በርሱ እንድናምን ግብዣ ያቀርብልናል። አሁንም ታምራት ለማየት ጉጉት ያደረባቸው ሰዎች እርሱን ይፈልጉታል። ሕዝቡ ያዳምጣዋል። ሊያነክሱት ይፈልጋሉ። ይሁን እንጂ ኢየሱስ ከአምላክ የተሰጠ እውነተኛ እንጀራ እሱ መሆኑን ሲገልጽ ብዙዎቹ ስለምን እንደሚያወራ ስላልገባቸው በመደንገጣቸው ደግሞም ይህ አባቱና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? ታዲያ አሁን እንዴት ከሰማይ ወረድኩ ይላል በማለት እርስ በርሳቸው ማግሮምረም ጀመሩ ይለናል የዮሐንስ ወንጌል ምዕራፍ 6 ቁጥር 42 ላይ እንደተገለጸው። እናም ማግሮምረም ይጀምራሉ። ከዚያም ኢየሱስ የላከኛ በካልሳቦ በቀረ ማንም ወደ እኔ ሊመጣ አይችልም በማለት ተናግሯል። የሚያምን የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ከቁጥር 44 እንዲሁም አልፎ ቁጥር 47 ላይ እንደተገለጸው በማለት አክሎ ይናገራል። ይህ የጌታ ቃል ያስደንቀናል፣ እንድናስብም ያደርገናል፣ የእምነትን ተለዋዋጭነት ያስተዋውቃል። እሱም ግንኙነቱ በሰው አካል ሁላችንምና በኢየሱስ አካል መካከል ያለው ግንኙነት አብ ወሳኝ ሚና የሚጫወትበትና መንፈስ ቅዱስም እንዲሁ ያደርጋል። እሱም እዚህ ላይ የተገለጸው ነው። በርሱ ለማመን ኢየሱስን መገናኘት በቂ አይደለም። መጽሐፍ ቅዱስን ወንጌልን ማንበብም በቂ አይደለም። ነገር ግን ይህ አስፈላጊ ነገር ቢሆንም ግን በቂ አይደለም። እንደ እንጀራ ማባዛት ያለ ተአምር ማየት እንኳን በራሱ በቂ አይደለም። ብዙ ሰዎች ከኢየሱስ ጋር የቅርብ ግንኙነት ስለነበራቸው አላመኑትም፣ እንዲያውም ንቀውታልና አውግዘውታል። እናም አንዳንዴ ራሴን ጠይቃለሁ፣ ይህ ለምን እንዲህ ሆነ ብዬ ራሴን ጠይቃለሁ። በአብ አልተሳቡም ወይም አልተማረኩም። በዚህ ምክንያት ብቻ የተነሳ አይደለም፣ ነገር ግን ይህ የሆነው ልባቸው ለእግዚአብሔር መንፈስ ተግባዝ ስለተዘጋ ነው። ልብ ሁልጊዜ ከተዘጋ እምነት ወደ ውስጥ አይገባም። ይልቁኑ እግዚአብሔር አብ ወደ ኢየሱስ ይስበናል። ልባችንን የምንከፍት ወይም የምንዘጋው እኛ ነን። ይልቁንም በልብ ውስጥ እንዳለ ዘር የሆነው እምነት አብ ወደ ኢየሱስ እንዲስበው ስንፈቅድ ያብባል። እናም ያለ አድሏዊ ልብ ወደ እርሱ እንሄዳለን። መንፈስ ቅዱስ በኢየሱስና በእግዚአብሔር አብ መካከል ወዳለው የፍቅርና የሕይወት ግንኙነት እንድንገባ አድርጎናልና በፊቱ የእግዚአብሔርን ፊት በቃሉም የእግዚአብሔርን ቃል እንገነዘባለን። እዚያም የእምነት ስጦታ የሆነው ስጦታ እንቀበላለን። በዚህ የእምነት አመለካከት ኢየሱስ የሰጠን የሕይወት እንጀራ ምን እንደሆነና በዚህ መንገድ የገለጸውን ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ ይህም እንጀራ ለዓለም ሕይወት ይሆን ዘንድ የምሰጠው ሥጋዬ ነው የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እንደተገለጸው የሚለውን ትርጉም መረዳት እንችላለን። በኢየሱስ ውስጥ በሥጋው ማለትም በተጨባጭ በሰውነቱ የእግዚአብሔር ፍቅር ሁሉ መንፈስ ቅዱስ ነው። በዚህ ፍቅር ራሳቸውን እንዲሳቡ የፈቀዱት ወደ ኢየሱስ በእምነት ሄደው ከእርሱም የዘላለም ሕይወትን ይቀበላሉ። በተጨማሪም የዛሬው ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 6 ከቁጥር 41 እስከ 51 ላይ እንደተገለጸው ኢየሱስ ከሰማይ የወረድኩት የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነውና የዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ እንደተገለጸው ብሎ በተናገረው መሠረት አይሁድ ላነሱት ጥያቄ ምላሽ ይሰጣል። ይህም ለእነርሱ መሰናክል ይሆንባቸዋል። ቀደም ሲል እንደተጠቀሰው እርስ በርሳቸው አግሮመረሙ ይለናል ቅዱስ ወንጌል። እንዲህም አሉ፣ ደግሞም ይህን አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን?
ታዲያ አሁን እንዴት ከሰማይ ወረድኩ ይላል ተባባሉ። የዮሐንስ ወንጌል ምዕራፍ 6 ቁጥር 42 ላይ እንደተገለጸው በዚህ የተነሳ ያግሮመርማሉ። ለሚሉት ነገር ትኩረት መስጠት ይኖርብናል። ኢየሱስ ከሰማይ ሊመጣ እንደማይችል እርግጠኞች ናቸው። ምክንያቱም እሱ የአናጺ ልጅ ስለሆነ እናቱና ዘመዶቹ እንደ ሌሎች ብዙ ሰዎች ተራ ሰዎች የተለመዱ ተራ ሰዎች ናቸው። እግዚአብሔር ራሱን እንደዚህ ባለ ተራ መንገድ እንዴት ይገልጣል ይላሉ። ስለ ትሑት አመጣጡ በነበራቸው እምነት ምክንያት ለእምነታቸው እንቅፋት ይሆናል እና ከሱ ምንም የምንማረው ነገር የለም በሚል ግምት ትምህርቱ ተስተጓጉሏል። ቅድመ ግምቶችና ግምቶች ምን ያህል ይጎዳሉ? ወንድሞችና እህቶች የሚያደርገንን መሳሳብን በቅንነት መወያየትን ያሰናክላሉ። ከቅድመ ግምቶችና ግምቶች ተጠንቀቁ። ግትር አስተሳሰብ አላቸው እናም በልባቸው ውስጥ ለርሱ የሚመጥን ነገር የለም። ለነሱ ደህንነታቸው በተሟላ አቧራ መደርደሪያ ውስጥ ካለው መዝገብ ውስጥ ፋይል ማድረግ ይቃጣቸዋል። እና ይህ እውነት ነው። ብዙም ጊዜ የኛ ድህነቶች ተዘግተዋል። አቧራማ እንደ አሮጌ መጽሐፍት ማለት ነው። ነገር ግን ሕግን የሚጠብቁ ምጽዋት የሚሰጡ ጾምና የጸሎት ጊዜን የሚያከብሩ ሰዎች ናቸው። በእርግጥ ክርስቶስ አስቀድሞ የተለያዩ ታምራትን አድርጓል። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11፣ ምዕራፍ 4 ከቁጥር 43 እስከ 54፣ ምዕራፍ 5 ከቁጥር 1 እስከ 9 እንዲሁም ምዕራፍ 6 ከቁጥር 1 እስከ 25 ላይ እንደተገለጸው። ለመሆኑ ይህ ሁሉ ታምራት መሲሁን በእነዚህ በኩል እንዲያውቁት የማይረዳቸው እንዴት ነው? ለምን አይረዳቸው? ምክንያቱም ሃይማኖታዊ ተግባራቸውን የሚፈጽሙት ጌታን ለመስማት ሳይሆን የሚያስቡትን ነገር ማረጋገጫ ለማግኘት ነው። ለጌታ ቃል ተዘግተዋል እናም ለራሳቸው ሐሳብ ማረጋገጫ ይፈልጋሉ። ይህ የሚያሳየው ኢየሱስን ማብራሪያ እንዲሰጣቸው ለመጠየቅ እንኳን ጊዜ እንዳልነበራቸው ነው። እርስ በርሳቸው በእርሱ ላይ በማጉረምረም ላይ ብቻ ተወስነዋል። የዮሐንስ ወንጌል ምዕራፍ 6 ቁጥር 41 ላይ እንደተገለጸው ያመኑበትን ነገር ለማረጋገጥ ያህል እናም ራሳቸውን የዘጉ በማይቻል ምሽግ ውስጥ ተዘግተዋል። እናም ስለዚህ ማመን አይችሉም። የልብ መዘጋት ምን ያህል ይጎዳል? ምን ያህል ይጎዳል ብለን ራሳችንን ልንፈትሽና ልንጠይቅ ይገባል። ለዚህ ሁሉ ትኩረት እንስጥ። ምክንያቱም አንዳንድ ጊዜ በእኛ ላይ በሕይወታችንና በጸሎታችን ተመሳሳይ ነገር ሊደርስብን ይችላል። በእኛ ላይ ሊደርስ ይችላል ማለትም ጌታ የሚናገረውን በእውነት ከመስማት ይልቅ እኛ ወደ እርሱና ወደ ሌሎች የምንጠብቀው የምናስበውን ነገር ለማረጋገጥ የእምነታችን ማረጋገጫ ፍርዳችን ጭፍን ጥላቻ ሊሆን ይችላል። ነገር ግን ይህ እግዚአብሔርን የምንናገርበት መንገድ እግዚአብሔርን እንድናገኝ በእውነት እንድናገኘው ወይም ራሳችንን ለብርሃንና ለጸጋው ስጦታ እንድንከፍት አይረዳንም። በበጎነት ለማደግ ፈቃዱን ለማድረግና ውድቀትን ለማሸነፍና ችግሮችን ለመወጣት በእርሱ መታመን ያስፈልጋል። ወንድሞችና እህቶች እምነትና ጸሎት እውነት ሲሆኑ አእምሮንና ልብን ይከፍታሉ። ልባችሁን አትዝጉ። አእምሮአቸው በጸሎት የተዘጋ ሰው ስታገኙ ያ እምነትና ያ ጸሎት እውነት አይደለም። እስቲ ራሳችንን እንጠይቅ። በእምነት ሕይወቴ በራሴ ውስጥ በእውነት ዝም ለማለትና እግዚአብሔርን ለመስማት እችላለሁን? ከራሴ አስተሳሰብ ባሻገርና እንዲሁም በሱ እርዳታ ፍርሃቴን ለማሸነፍ ድምፁን ለመቀበል ፈቃደኛ ነኝን? የጌታን ድምፅ በእምነት እንድንሰማና ፈቃዱን በድፍረት እንድንፈጽም እመቤታችን ቅድስት ድንግል ማርያም ሁላችንንም በአማላጅነቷ ትርዳን። የሰማነውን በልቦናችን ያሳድርልን። መልካም ለተሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 24 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል የእግዚአብሔር ፍቅር የተገለጠበትን የቅዱስ ወንጌል ሕይወት መኖር ያስፈልጋል በሚል አርዕስት ከሉቃስ ወንጌል ምዕራፍ 12 ከቁጥር 49 እስከ 53 ላይ ተወስዶ በተነበበው ቅዱስ ወንጌል ላይ ተንተርሰን ያዘጋጀነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

የሉቃስ ወንጌል ምዕራፍ 12 ከቁጥር 49 እስከ 53 እኔ የመጣሁት በምድር ላይ እሳት ለመለኮስ ነው። አሁን ቢቀጣጠል ምንኛ ደስ ባለኝ። ነገር ግን የምጠመቀው ጥምቀት አለኝ። እስኪፈጸምም ድረስ እንዴት ተጨንቄያለሁ? በምድር ላይ ሰላምን ለማምጣት የመጣሁ ይመስላችኋልን? አይደለም እላችኋለሁ፣ እኔ የመጣሁት ለመለያየት ነው። ካሁን ጀምሮ እርስ በርስ የተለያዩ በአንድ ቤተሰብ ውስጥ 5 ሰዎች ይኖራሉ። 2 በሦስቱ ላይ፣ 3 በሁለቱ ላይ ተነስተው ይለያያሉ። አባት በወንድ ልጁ ላይ፣ ወንድ ልጅም በአባቱ ላይ፣ እናት በሴት ልጇ ላይ፣ ሴት ልጅም በእናቷ ላይ፣ አማት በምራቷ ላይ፣ ምራትም በአማቷ ላይ ተነስተው ይለያያሉ። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ እንደምን ከረማችሁ? ከሉቃስ ወንጌል ምዕራፍ 12 ከቁጥር 49 እስከ 53 ላይ ተወስዶ የተነበበው የዛሬው ቅዱስ ወንጌል ክፍል ሐዋርያቱ ውሳኔን የሚያደርጉበት የመጨረሻ ሰዓት መድረሱን ጌታችን ኢየሱስ ክርስቶስ እንዳሳሰባቸው ይናገራል። የርሱ ወደ ዓለም መምጣትም ሐዋርያቱ በቆራጥነት ተነስተው አገልግሎታቸውን ለማበርከት የሚያስችላቸውን ጠንካራ ውሳኔ ማድረግ አለባቸው ወሳኝ ጊዜ ጋር አንድ ላይ ሆኗል። ሐዋርያቱም የወንጌል አገልግሎታቸውን በሌላም በምንም አይነት የአገልግሎት ዘርፍ መተካት የሚችሉበት ወቅት አልነበረም። ይህን መልእክት በሚገባ ለመረዳት ከተፈለገ ኢየሱስ ክርስቶስ ራሱ ወደ ዓለም ያመጣውን እሳት መመልከት በቂ ይሆናል። ወንጌላዊው ቅዱስ ሉቃስ ኢየሱስ የተናገረውን እንዲህ በማለት ገልጾታል። እኔ በምድር ላይ እሳት አምጥቻለሁ፣ ታዲያ ቶሎ ቢቀጣጠልልኝ እንዴት በወደድኩ ነበር፣ የሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ እንደተገለጸው በማለት ይናገራል። ኢየሱስ ይህንን የተናገረው ሐዋርያቱን ወደ ኋላ ሊጎትት ወይም ሊያስቀር የሚችል ስንፍናንና ግዴለሽነትን ወደ ጎን በመተው እንደ እሳት የሚቀጣጠል የእግዚአብሔርን ፍቅር እንዲቀበሉ ለማድረግ ነው። ከእግዚአብሔር ስለ ተሰጠን ፍቅር ሐዋርያው ጳውሎስ በመልእክቱ እንዲህ በማለት ይገልጸዋል። በተሰጠን በመንፈስ ቅዱስ አማካይነት የእግዚአብሔር ፍቅር በልባችን ስለ ሞላ ተስፋው አያሳፍረንም፣ ወደ ሮም ሰዎች ምዕራፍ 5 ቁጥር 5 ላይ እንደተገለጸው በማለት ይናገራል። እግዚአብሔርና ባልንጀሮቻችንን እንድንወድ የሚያደርገን ሁላችን የተቀበልነውና በውስጣችን የሚገኘው መንፈስ ቅዱስ ነው። ኢየሱስ ክርስቶስ ለሐዋርያቱ የገለጠው ፍላጎቱ እና ምኞቱ እኛም እንድናከናውነው የሚፈልገው ተግባር ነው። የሰው ልጅ የዳነበትን የአባቱን ፍቅር ወደ ዓለም ዳርቻ ሁሉ እንድናዳርስ ነው። ይህንን ፍቅሩን ወደ ዓለም ሁሉ በማዳረስ የእርሱ እውነተኛ ሐዋርያት መሆን እንችላለን። በመንፈስ ቅዱስ አማካይነት ኢየሱስ ክርስቶስ ያቀጣጠለውን የፍቅር እሳት ድንበር የሌለው ለመላው ዓለም የተላከ እሳት ነው። ከመጀመሪያው ክርስቲያኖች ጀምሮ በተግባር የታየው የወንጌል ምስክርነት አገሮችንና ሕዝቦችን በማቋረጥ በሰዎች መካከል የሚታዩትን ማኅበራዊ ልዩነቶችን በማሸነፍ ሊዳረስ ችሏል። የወንጌል ምስክርነት በሰዎች መካከል የሚፈጠሩ ማንኛውም ልዩነቶችን በማስወገድ ልግስና እንዲያደርግ በተለይም በችግር ላይ ለወደቁ ለደኸዩ እና ከማኅበረሰቡ ለተገለሉ በሙሉ የሚደረግ ድጋፍና እገዛ ተጠናክሮ እንዲቀጥል የሚያደርግ ነው። ኢየሱስ ክርስቶስ ወደ ዓለም ያመጣው የፍቅር እሳት መላውን የሰው ልጅ የሚያዳርስ፣ ክብርንና ውዳሴን ለእግዚአብሔር እንድናቀርብ የሚጠይቅ፣ ሌሎችን ለማገልገል ራሳችንን እንድናዘጋጅ የሚጋብዝ የፍቅር እሳት ነው። እግዚአብሔርን ማወደስና ማክበር ማለት ደግሞ ባልንጀራችንን ለማገልገል ራሳችንን ነፃ ማድረግ ማለት ነው። በመጀመሪያ ደረጃ እግዚአብሔርን ማወደስ ማለት ብዙ ጊዜ የምንዘነጋውን የውዳሴ ጸሎት መማር ማለት ነው። የውዳሴ ጸሎት እንድታዘወትሩ መልካምነቱን እንድታውቁ የምጠይቃችሁ ለዚሁ ነው። በሁለተኛ ደረጃ እግዚአብሔርን ማወደስ ማለት የእኛ ድጋፍና እርዳታ የሚያስፈልጋቸውን ለማገልገል ራስን ነፃ ማድረግ ነው። በዚህ የአውሮፓውያኑ የበጋ ወራት በርካታ ወጣቶች በሚኖሩበት አካባቢ ሆነው ድሆችን፣ የታመሙትን፣ አቅመ ደካማ የሆኑ አረጋውያንንና የአካል ጉዳት ያለባቸውን ሰዎች በመርዳት ላይ እንደሚገኙ አስባለሁ። እንደ ቅዱስ ቃሉ ለመኖር የልግስና አገልግሎትን በማበርከት ዓለማችንን የሚያጋጥሟትን የተለያዩ ችግሮችን ማቃለል የሚችሉ የኢየሱስ ክርስቶስ አገልጋዮች እንዲኖሩ ያስፈልጋል። በዚህ ሁኔታ ለእግዚአብሔር ክብርና ውዳሴን በማቅረብ ባልንጀራንም በማገልገል ዓለምን በመለወጥ ከጥፋት የሚያድን የፍቅር እሳት በተግባር ሊገለጥ የሚችለው ከእያንዳንዳችን የልብ መለወጥ በመነሳት ነው። ከዚህም ጋር ሌላና ሁለተኛ የኢየሱስ ክርስቶስ ፍላጎት ከሉቃስ ወንጌል ምዕራፍ 12 ከቁጥር 49 እስከ 53 ላይ በተወሰደው ንባብ ውስጥ በቁጥር 51 ላይ የተጠቀሰው ሁለተኛው የኢየሱስ ክርስቶስ ንግግር እኔ በምድር ላይ ሰላምን ያመጣው ይመስላችኋልን? እኔስ ያመጣሁት መለያየትን እንጂ ሰላምን አይደለም እላችኋለሁ፣ የሉቃስ ወንጌል ምዕራፍ 12 ቁጥር 51 ላይ እንደተጠቀሰው በማለት ይናገራል። ኢየሱስ ክርስቶስ ምን አይነት መለያየትን ይዞ መጣ ቢባል እርሱ ያመጣው መለያየት መልካምን ከክፉ፣ ትክክለኛውን አካሄድ ከተሳሳተ አካሄድ ለመለያየት ነው የመጣው።
ትክክለኛውን ክርስቲያናዊ ሕይወት ከሌላ የተሳሳተ ዓለማዊ ሕይወት ጋር ያዋሃዱ ብዙ ሰዎች አሉ። በአንድ ወገን ክርስቲያን ነን እያሉ በሌላ ወገን ወደ ጣዖት ለማምለክ የሄዱ ብዙ ሰዎች አሉ። እግዚአብሔር ይህንን የመሰለ የሕይወት አካሄድ አይፈልግም። የግብዝነት ሕይወትን አይፈልግም፣ አይፈቅድም። በክርስትና ሕይወት መሻት ያለብን እንደ ቅዱስ ቃሉ መኖር ነው። ክርስቲያን ነን ማለት እጅግ በጣም መልካም ነው። ነገር ግን ክርስትናችንን የምንገልጸው በቃል ብቻ ሳይሆን ለእግዚአብሔርና ለባልንጀሮቻችን የምናሳየውን የወንጌል ፍቅርን በተግባር በመመስከር መሆን ያስፈልጋል። የኢየሱስ ክርስቶስ ፍቅር ወደ ዓለም ሁሉ ይዘን የምንሄድበት ንጹሕ ልብ እንዲኖረን በማድረግ ቆራጥ የሕይወት ምርጫን እንድናደርግና ለሌሎችም መልካም ምሳሌ የምንሆንበትን ኃይል በመስጠት እመቤታችን ቅድስት ድንግል ማርያም እንድትረዳን አማላጅነቷን ልንማጸን ይገባል። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

0: አድማጮቻችን የዛሬው የእሁድ የናሴ 24 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 24 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የነሐሴ 24 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደ ጻፈው ምዕራፍ 6 ከቁጥር 41 እስከ 71 ላይ እንደ ተጠቀሰው፣ አይሁድም ከሰማይ የወረደ እንጀራ እኔ ነኝ በማለቱ ያግረመርሙበት ጀመር። ደግሞም ይህ አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? ታዲያ አሁን እንዴት ከሰማይ ወረድኩ ይላል አሉ። ኢየሱስም መልሶ እንዲህ አላቸው፣ እርስ በርሳችሁ አታግረመርሙ። የላከኝ አብ ካልሳበው በቀር ማንም ወደ እኔ መምጣት አይችልም፤ እኔም በመጨረሻው ቀን አስነሣዋለሁ። ነቢያትም ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። አብን የሚሰማና ከእርሱም የሚማር ሁሉ ወደ እኔ ይመጣል። ከእግዚአብሔር ዘንድ ከሆነው በቀር አብን ያየ ማንም የለም፤ አብን ያየው እርሱ ብቻ ነው። እውነት እላችኋለሁ፣ የሚያምን ሁሉ የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መናን በሉ፤ ይሁን እንጂ ሞቱ። ነገር ግን ሰው እንዳይሞት ይበላው ዘንድ ከሰማይ የወረደ እንጀራ ይህ ነው። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ይህም እንጀራ ለዓለም ሕይወት እንዲሆን የምሰጠው ሥጋዬ ነው። አይሁድም እንበላው ዘንድ ይህ ሰው ሥጋውን እንዴት ሊሰጠን ይችላል እያሉ እርስ በርሳቸው አጥብቀው ይከራከሩ ጀመር። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ፣ የሰው ልጅ ሥጋውን ካልበላችሁና ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፤ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ ምግብ፣ ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፤ እኔም በእርሱ እኖራለሁ። ሕያው አብ እንደ ላከኝ እኔም ከእርሱ የተነሣ በሕይወት እንደምኖር የሚበላኝ እንዲሁ ከእኔ የተነሣ በሕይወት ይኖራል። ከሰማይ የወረደ እንጀራ ይህ ነው፤ አባቶቻችሁ መናን በሉ ሞቱም። ይህንን እንጀራ የሚበላ ግን ለዘላለም ይኖራል። ይህን የተናገረው በቀፍረናሁም በምኵራብ ያስተማረ ሳለ ነበር። ከደቀ መዛሙርቱ ብዙዎቹ ይህንን ሲሰሙ፣ ይህ የሚያስጨንቅ ቃል ነው፤ ማንስ ሊቀበለው ይችላል አሉ። ደቀ መዛሙርቱም በዚህ ነገር ማጉረምረማቸውን ኢየሱስ በገዛ ራሱ ተረድቶ እንዲህ አላቸው፣ ይህ እንቅፋት ይሆንባችኋልን? ታዲያ የሰው ልጅ ቀድሞ ወደ ነበረበት ሲመጣ ብታዩ ምን ልትሉ ነው? መንፈስ ሕይወትን ይሰጣል፣ ሥጋ ግን ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስም ሕይወትም ነው። ይሁን እንጂ ከእናንተ የማያምኑ አንዳንዶች አሉ። ይህም ኢየሱስ እነማን እንዳላመኑና ማን አሳልፈው እንደሚሰጠው ቀድሞውኑ ያውቅ ስለ ነበር ነው። ቀጥሎም ከአብ ካልተሰጠው በቀር ማንም ወደ እኔ ሊመጣ አይችልም ያልኋችሁ ለዚህ ነው አላቸው። ከዚህም በኋላ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ፤ ከዚያም ወዲያ አልተከተሉትም። ኢየሱስም 12ቱን እናንተም ደግሞ መሄድ ትፈልጋላችሁ አላቸው። ስምዖን ጴጥሮስ እንዲህ ሲል መለሰለት፣ ጌታ ሆይ፣ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። አንተ አንድያ የእግዚአብሔር ቅዱስ እንደ ሆንክ አምነናል አውቀናልም አለው። ኢየሱስም መልሶ 12ታችሁንም የመረጥኳችሁ እኔ አይደለሁምን? ነገር ግን ከእናንተ አንዱ ዲያብሎስ ነው አላቸው። የአስቆርቱ የስምዖን ልጅ ይሁዳ ከ12ቱ አንዱ ቢሆንም ኋላ አሳልፈው ስለሚሰጠው ስለ እርሱ መናገሩ ነበር። ጌታ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸውንም

የተወደዳችሁ ወንድሞቼና እህቶቼ፣ ዛሬ የምንገኝበት ዕለተ ሰንበት ዘክረምት ዘጠነኛ በመባል ይጠራል። በዚህ ዕለተ ሰንበት ከዮሐንስ ወንጌል ምዕራፍ 6 ከቁጥር 41 እስከ 71 ላይ ተወስዶ እንደ ተነበበው ይህ የወንጌል ክፍል የሚያሳየን ኢየሱስ በአምስት ትንንሽ የገብስ እንጀራና ሁለት ትንንሽ ዓሣ 5000 ሰው ከመገበ በኋላ የዚያን ምልክት ትርጉም ለሰዎች ያብራራል። የዮሐንስ ወንጌል ምዕራፍ 6 ከቁጥር 41 እስከ 51 ላይ እንደተገለጸው በዚህ ወንጌል ውስጥ በምዕራፍ 4 ላይ ቀደም ብሎ ከሳምራዊቷ ሴት ጋር በነበረው ቆይታ እንዳደረገው ከጥማትና ከውሃ ምልክት ጀምሮ፣ አሁን ደግሞ ኢየሱስ ከረሃብና ከእንጀራ ምልክት ጀምሮ ራሱን መግለጥና በእርሱ እንድናምን ግብዣ ያቀርብልናል። አሁንም ታምራት ለማየት ጉጉት ያደረባቸው ሰዎቹ እርሱን ይፈልጉታል። ሕዝቡ ያዳምጠዋል፣ ሊያነግሱት ይፈልጋሉ። ይሁን እንጂ ኢየሱስ ከአምላክ የተሰጠ እውነተኛ እንጀራ እሱ መሆኑን ሲገልጽ ብዙዎቹ ስለምን እንደሚያወራ ስላልገባቸው በመደንገጣቸው፣ ደግሞም ይህ አባቱና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? ታዲያ አሁን እንዴት ከሰማይ ወረድኩ ይላል? በማለት እርስ በርሳቸው ማግረምረም ጀመሩ ይለናል የዮሐንስ ወንጌል ምዕራፍ 6 ቁጥር 42 ላይ እንደተገለጸው። እናም ማጉረምረም ይጀምራሉ። ከዚያም ኢየሱስ የላከኝ አብ ካልሳበ በቀር ማንም ወደ እኔ ሊመጣ አይችልም በማለት ተናግሯል። የሚያምን የዘላለም ሕይወት አለው የዮሐንስ ወንጌል ምዕራፍ 6 ከቁጥር 44 እንዲሁም አልፎ ቁጥር 47 ላይ እንደተገለጸው በማለት አክሎ ይናገራል። ይህ የጌታ ቃል ያስደንቀናል፣ እንድናስብም ያደርገናል፣ የእምነትን ተለዋዋጭነት ያስተዋውቃል። እሱም ግንኙነቱ በሰው አካል ሁላችንምና በኢየሱስ አካል መካከል ያለው ግንኙነት አብ ወሳኝ ሚና የሚጫወትበትና መንፈስ ቅዱስም እንዲሁ ያደርጋል። እሱም እዚህ ላይ የተገለጸው ነው። በርሱ ለማመን ኢየሱስን መገናኘት በቂ አይደለም። መጽሐፍ ቅዱስን ወንጌልን ማንበብም በቂ አይደለም። ነገር ግን ይህ አስፈላጊ ነገር ቢሆንም ግን በቂ አይደለም። እንደ እንጀራ ማባዛት ያለ ተአምር ማየት እንኳን በራሱ በቂ አይደለም። ብዙ ሰዎች ከኢየሱስ ጋር የቅርብ ግንኙነት ስለነበራቸው አላመኑትም፣ እንዲያውም ንቀውታልና አውግዘውታል። እናም አንዳንዴ ራሴን እጠይቃለሁ፣ ይህ ለምን እንዲህ ሆነ ብዬ ራሴን እጠይቃለሁ። በአብ አልተሳቡም ወይም አልተማረኩም። በዚህ ምክንያት ብቻ የተነሳ አይደለም፣ ነገር ግን ይህ የሆነው ልባቸው ለእግዚአብሔር መንፈስ ተግባር ስለተዘጋ ነው። ልብ ሁልጊዜ ከተዘጋ እምነት ወደ ውስጥ አይገባም። ይልቁኑ እግዚአብሔር አብ ወደ ኢየሱስ ይስበናል። ልባችንን የምንከፍት ወይም የምንዘጋው እኛ ነን። ይልቁንም በልብ ውስጥ እንዳለ ዘር የሆነው እምነት አብ ወደ ኢየሱስ እንዲስበው ስንፈቅድ ያብባል። እናም ያለ አድሏዊ ልብ ወደ እርሱ እንሄዳለን። መንፈስ ቅዱስ በኢየሱስና በእግዚአብሔር አብ መካከል ወዳለው የፍቅርና የሕይወት ግንኙነት እንድንገባ አድርጎናልና በፊቱ የእግዚአብሔርን ፊት በቃሉም የእግዚአብሔርን ቃል እንገነዘባለን። እዚያም የእምነት ስጦታ የሆነው ስጦታ እንቀበላለን። በዚህ የእምነት አመለካከት ኢየሱስ የሰጠን የሕይወት እንጀራ ምን እንደሆነና በዚህ መንገድ የገለጸውን ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ ይህም እንጀራ ለዓለም ሕይወት ይሆን ዘንድ የምሰጠው ሥጋዬ ነው የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እንደተገለጸው የሚለውን ትርጉም መረዳት እንችላለን። በኢየሱስ ውስጥ በሥጋው ማለትም በተጨባጭ በሰውነቱ የእግዚአብሔር ፍቅር ሁሉ መንፈስ ቅዱስ ነው። በዚህ ፍቅር ራሳቸውን እንዲሳቡ የፈቀዱት ወደ ኢየሱስ በእምነት ሄደው ከእርሱም የዘላለም ሕይወትን ይቀበላሉ። በተጨማሪም የዛሬው ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 6 ከቁጥር 41 እስከ 51 ላይ እንደተገለጸው ኢየሱስ ከሰማይ የወረድኩት የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነውና የዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ እንደተገለጸው ብሎ በተናገረው መሠረት አይሁድ ላነሱት ጥያቄ ምላሽ ይሰጣል። ይህም ለእነርሱ መሰናክል ይሆንባቸዋል። ቀደም ሲል እንደተጠቀሰው እርስ በርሳቸው አጉረመረሙ ይለናል ቅዱስ ወንጌል። እንዲህም አሉ፣ ደግሞም ይህን አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን?
ታዲያ አሁን እንዴት ከሰማይ ወረድኩ ይላል ተባባሉ። የዮሐንስ ወንጌል ምዕራፍ 6 ቁጥር 42 ላይ እንደተገለጸው በዚህ የተነሳ ያግሮመርማሉ። ለሚሉት ነገር ትኩረት መስጠት ይኖርብናል። ኢየሱስ ከሰማይ ሊመጣ እንደማይችል እርግጠኞች ናቸው። ምክንያቱም እሱ የአናጺ ልጅ ስለሆነ እናቱና ዘመዶቹ እንደ ሌሎች ብዙ ሰዎች ተራ ሰዎች የተለመዱ ተራ ሰዎች ናቸው። እግዚአብሔር ራሱን እንደዚህ ባለ ተራ መንገድ እንዴት ይገልጣል ይላሉ። ስለ ትሑት አመጣጡ በነበራቸው እምነት ምክንያት ለእምነታቸው እንቅፋት ይሆናል እና ከሱ ምንም የምንማረው ነገር የለም በሚል ግምት ትምህርቱ ተስተጓጉሏል። ቅድመ ግምቶችና ግምቶች ምን ያህል ይጎዳሉ? ወንድሞችና እህቶች የሚያደርገንን መሳሳብን በቅንነት መወያየትን ያሰናክላሉ። ከቅድመ ግምቶችና ግምቶች ተጠንቀቁ። ግትር አስተሳሰብ አላቸው እናም በልባቸው ውስጥ ለርሱ የሚመጥን ነገር የለም። ለነሱ ደህንነታቸው በተሟላ አቧራ መደርደሪያ ውስጥ ካለው መዝገብ ውስጥ ፋይል ማድረግ ይቃጣቸዋል። እና ይህ እውነት ነው። ብዙም ጊዜ የኛ ድህነቶች ተዘግተዋል፣ አቧራማ እንደ አሮጌ መጽሐፍት ማለት ነው። ነገር ግን ሕግን የሚጠብቁ ምጽዋት የሚሰጡ ጾምና የጸሎት ጊዜን የሚያከብሩ ሰዎች ናቸው። በእርግጥ ክርስቶስ አስቀድሞ የተለያዩ ታምራትን አድርጓል። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11፣ ምዕራፍ 4 ከቁጥር 43 እስከ 54፣ ምዕራፍ 5 ከቁጥር 1 እስከ 9 እንዲሁም ምዕራፍ 6 ከቁጥር 1 እስከ 25 ላይ እንደተገለጸው። ለመሆኑ ይህ ሁሉ ታምራት መሲሁን በእነዚህ በኩል እንዲያውቁት የማይረዳቸው እንዴት ነው? ለምን አይረዳቸው? ምክንያቱም ሃይማኖታዊ ተግባራቸውን የሚፈጽሙት ጌታን ለመስማት ሳይሆን የሚያስቡትን ነገር ማረጋገጫ ለማግኘት ነው። ለጌታ ቃል ተዘግተዋል፣ እናም ለራሳቸው ሐሳብ ማረጋገጫ ይፈልጋሉ። ይህ የሚያሳየው ኢየሱስን ማብራሪያ እንዲሰጣቸው ለመጠየቅ እንኳን ጊዜ እንዳልነበራቸው ነው። እርስ በርሳቸው በእርሱ ላይ በማጉረምረም ላይ ብቻ ተወስነዋል። የዮሐንስ ወንጌል ምዕራፍ 6 ቁጥር 41 ላይ እንደተገለጸው ያመኑበትን ነገር ለማረጋገጥ ያህል እናም ራሳቸውን የዘጉ በማይቻል ምሽግ ውስጥ ተዘግተዋል። እናም ስለዚህ ማመን አይችሉም። የልብ መዘጋት ምን ያህል ይጎዳል? ምን ያህል ይጎዳል ብለን ራሳችንን ልንፈትሽና ልንጠይቅ ይገባል። ለዚህ ሁሉ ትኩረት እንስጥ። ምክንያቱም አንዳንድ ጊዜ በእኛ ላይ በሕይወታችንና በጸሎታችን ተመሳሳይ ነገር ሊደርስብን ይችላል። በእኛ ላይ ሊደርስ ይችላል ማለትም ጌታ የሚናገረውን በእውነት ከመስማት ይልቅ እኛ ወደ እርሱና ወደ ሌሎች የምንጠብቀው የምናስበውን ነገር ለማረጋገጥ የእምነታችን ማረጋገጫ ፍርዳችን ጭፍን ጥላቻ ሊሆን ይችላል። ነገር ግን ይህ እግዚአብሔርን የምንናገርበት መንገድ እግዚአብሔርን እንድናገኝ በእውነት እንድናገኘው ወይም ራሳችንን ለብርሃንና ለጸጋው ስጦታ እንድንከፍት አይረዳንም። በበጎነት ለማደግ ፈቃዱን ለማድረግና ውድቀትን ለማሸነፍና ችግሮችን ለመወጣት በእርሱ መታመን ያስፈልጋል። ወንድሞችና እህቶች፣ እምነትና ጸሎት እውነት ሲሆኑ አእምሮንና ልብን ይከፍታሉ። ልባችሁን አትዝጉ። አእምሮአቸው በጸሎት የተዘጋ ሰው ስታገኙ ያ እምነትና ያ ጸሎት እውነት አይደለም። እስቲ ራሳችንን እንጠይቅ። በእምነት ሕይወቴ በራሴ ውስጥ በእውነት ዝም ለማለትና እግዚአብሔርን ለመስማት እችላለሁን? ከራሴ አስተሳሰብ ባሻገርና እንዲሁም በሱ እርዳታ ፍርሃቴን ለማሸነፍ ድምፁን ለመቀበል ፈቃደኛ ነኝን? የጌታን ድምፅ በእምነት እንድንሰማና ፈቃዱን በድፍረት እንድንፈጽም እመቤታችን ቅድስት ድንግል ማርያም ሁላችንንም በአማላጅነቷ ትርዳን። የሰማነውን በልቦናችን ያሳድርልን። መልካም ለተሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 24 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል የእግዚአብሔር ፍቅር የተገለጠበትን የቅዱስ ወንጌል ሕይወት መኖር ያስፈልጋል በሚል አርዕስት ከሉቃስ ወንጌል ምዕራፍ 12 ከቁጥር 49 እስከ 53 ላይ ተወስዶ በተነበበው ቅዱስ ወንጌል ላይ ተንተርሰን ያዘጋጀነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

የሉቃስ ወንጌል ምዕራፍ 12 ከቁጥር 49 እስከ 53 እኔ የመጣሁት በምድር ላይ እሳት ለመለኮስ ነው። አሁን ቢቀጣጠል ምንኛ ደስ ባለኝ። ነገር ግን የምጠመቀው ጥምቀት አለኝ። እስኪፈጸምም ድረስ እንዴት ተጨንቄያለሁ? በምድር ላይ ሰላምን ለማምጣት የመጣው ይመስላችኋልን? አይደለም እላችኋለሁ፣ እኔ የመጣሁት ለመለያየት ነው። ካሁን ጀምሮ እርስ በርስ የተለያዩ በአንድ ቤተሰብ ውስጥ 5 ሰዎች ይኖራሉ። 2 በሦስቱ ላይ፣ 3 በሁለቱ ላይ ተነስተው ይለያያሉ። አባት በወንድ ልጁ ላይ፣ ወንድ ልጅም በአባቱ ላይ፣ እናት በሴት ልጇ ላይ፣ ሴት ልጅም በእናቷ ላይ፣ አማት በምራቷ ላይ፣ ምራትም በአማቷ ላይ ተነስተው ይለያያሉ። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ እንደምን ከረማችሁ? ከሉቃስ ወንጌል ምዕራፍ 12 ከቁጥር 49 እስከ 53 ላይ ተወስዶ የተነበበው የዛሬው ቅዱስ ወንጌል ክፍል ሐዋርያቱ ውሳኔን የሚያደርጉበት የመጨረሻ ሰዓት መድረሱን ጌታችን ኢየሱስ ክርስቶስ እንዳሳሰባቸው ይናገራል። የርሱ ወደ ዓለም መምጣትም ሐዋርያቱ በቆራጥነት ተነስተው አገልግሎታቸውን ለማበርከት የሚያስችላቸውን ጠንካራ ውሳኔ ማድረግ ካለባቸው ወሳኝ ጊዜ ጋር አንድ ላይ ሆኗል። ሐዋርያቱም የወንጌል አገልግሎታቸውን በሌላም በምንም አይነት የአገልግሎት ዘርፍ መተካት የሚችሉበት ወቅት አልነበረም። ይህን መልእክት በሚገባ ለመረዳት ከተፈለገ ኢየሱስ ክርስቶስ ራሱ ወደ ዓለም ያመጣውን እሳት መመልከት በቂ ይሆናል። ወንጌላዊው ቅዱስ ሉቃስ ኢየሱስ የተናገረውን እንዲህ በማለት ገልጾታል። እኔ በምድር ላይ እሳት አምጥቻለሁ፣ ታዲያ ቶሎ ቢቀጣጠልልኝ እንዴት በወደድኩ ነበር፣ የሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ እንደተገለጸው በማለት ይናገራል። ኢየሱስ ይህንን የተናገረው ሐዋርያቱን ወደ ኋላ ሊጎትት ወይም ሊያስቀር የሚችል ስንፍናንና ግዴለሽነትን ወደ ጎን በመተው እንደ እሳት የሚቀጣጠል የእግዚአብሔርን ፍቅር እንዲቀበሉ ለማድረግ ነው። ከእግዚአብሔር ስለ ተሰጠን ፍቅር ሐዋርያው ጳውሎስ በመልእክቱ እንዲህ በማለት ይገልጸዋል። በተሰጠን በመንፈስ ቅዱስ አማካይነት የእግዚአብሔር ፍቅር በልባችን ስለ ሞላ ተስፋው አያሳፍረንም፣ ወደ ሮም ሰዎች ምዕራፍ 5 ቁጥር 5 ላይ እንደተገለጸው በማለት ይናገራል። እግዚአብሔርና ባልንጀሮቻችንን እንድንወድ የሚያደርገን ሁላችን የተቀበልነውና በውስጣችን የሚገኘው መንፈስ ቅዱስ ነው። ኢየሱስ ክርስቶስ ለሐዋርያቱ የገለጠው ፍላጎቱና ምኞቱ እኛም እንድናከናውነው የሚፈልገው ተግባር ነው። የሰው ልጅ የዳነበትን የአባቱን ፍቅር ወደ ዓለም ዳርቻ ሁሉ እንድናዳርስ ነው። ይህንን ፍቅሩን ወደ ዓለም ሁሉ በማዳረስ የእርሱ እውነተኛ ሐዋርያት መሆን እንችላለን። በመንፈስ ቅዱስ አማካይነት ኢየሱስ ክርስቶስ ያቀጣጠለውን የፍቅር እሳት ድንበር የሌለው ለመላው ዓለም የተላከ እሳት ነው። ከመጀመሪያው ክርስቲያኖች ጀምሮ በተግባር የታየው የወንጌል ምስክርነት አገሮችንና ሕዝቦችን በማቋረጥ በሰዎች መካከል የሚታዩትን ማኅበራዊ ልዩነቶችን በማሸነፍ ሊዳረስ ችሏል። የወንጌል ምስክርነት በሰዎች መካከል የሚፈጠሩ ማንኛውም ልዩነቶችን በማስወገድ ልግስና እንዲያደርግ በተለይም በችግር ላይ ለወደቁ ለደኸዩ እና ከማኅበረሰቡ ለተገለሉ በሙሉ የሚደረግ ድጋፍና እገዛ ተጠናክሮ እንዲቀጥል የሚያደርግ ነው። ኢየሱስ ክርስቶስ ወደ ዓለም ያመጣው የፍቅር እሳት መላውን የሰው ልጅ የሚያዳርስ፣ ክብርንና ውዳሴን ለእግዚአብሔር እንድናቀርብ የሚጠይቅ፣ ሌሎችን ለማገልገል ራሳችንን እንድናዘጋጅ የሚጋብዝ የፍቅር እሳት ነው። እግዚአብሔርን ማወደስና ማክበር ማለት ደግሞ ባልንጀራችንን ለማገልገል ራሳችንን ነፃ ማድረግ ማለት ነው። በመጀመሪያ ደረጃ እግዚአብሔርን ማወደስ ማለት ብዙ ጊዜ የምንዘነጋውን የውዳሴ ጸሎት መማር ማለት ነው። የውዳሴ ጸሎት እንድታዘወትሩ መልካምነቱን እንድታውቁ የምጠይቃችሁ ለዚሁ ነው። በሁለተኛ ደረጃ እግዚአብሔርን ማወደስ ማለት የእኛ ድጋፍና እርዳታ የሚያስፈልጋቸውን ለማገልገል ራስን ነፃ ማድረግ ነው። በዚህ የአውሮፓውያኑ የበጋ ወራት በርካታ ወጣቶች በሚኖሩበት አካባቢ ሆነው ድሆችን፣ የታመሙትን፣ አቅመ ደካማ የሆኑ አረጋውያንንና የአካል ጉዳት ያለባቸውን ሰዎች በመርዳት ላይ እንደሚገኙ አስባለሁ። እንደ ቅዱስ ቃሉ ለመኖር የልግስና አገልግሎትን በማበርከት ዓለማችንን የሚያጋጥሟትን የተለያዩ ችግሮችን ማቃለል የሚችሉ የኢየሱስ ክርስቶስ አገልጋዮች እንዲኖሩ ያስፈልጋል። በዚህ ሁኔታ ለእግዚአብሔር ክብርና ውዳሴን በማቅረብ ባልንጀራንም በማገልገል ዓለምን በመለወጥ ከጥፋት የሚያድን የፍቅር እሳት በተግባር ሊገለጥ የሚችለው ከእያንዳንዳችን የልብ መለወጥ በመነሳት ነው። ከዚህም ጋር ሌላና ሁለተኛ የኢየሱስ ክርስቶስ ፍላጎት ከሉቃስ ወንጌል ምዕራፍ 12 ከቁጥር 49 እስከ 53 ላይ በተወሰደው ንባብ ውስጥ በቁጥር 51 ላይ የተጠቀሰው ሁለተኛው የኢየሱስ ክርስቶስ ንግግር እኔ በምድር ላይ ሰላምን ያመጣው ይመስላችኋልን? እኔስ ያመጣሁት መለያየትን እንጂ ሰላምን አይደለም እላችኋለሁ፣ የሉቃስ ወንጌል ምዕራፍ 12 ቁጥር 51 ላይ እንደተጠቀሰው በማለት ይናገራል። ኢየሱስ ክርስቶስ ምን አይነት መለያየትን ይዞ መጣ ቢባል እርሱ ያመጣው መለያየት መልካምን ከክፉ፣ ትክክለኛውን
አካሄድ ከተሳሳተ አካሄድ ለመለያየት ነው የመጣው። ትክክለኛውን ክርስቲያናዊ ሕይወት ከሌላ የተሳሳተ ዓለማዊ ሕይወት ጋር ያዋሃዱ ብዙ ሰዎች አሉ። በአንድ ወገን ክርስቲያን ነን እያሉ በሌላ ወገን ወደ ጣዖት ለማምለክ የሄዱ ብዙ ሰዎች አሉ። እግዚአብሔር ይህንን የመሰለ የሕይወት አካሄድ አይፈልግም። የግብዝነት ሕይወትን አይፈልግም፣ አይፈቅድም። በክርስትና ሕይወት መሻት ያለብን እንደ ቅዱስ ቃሉ መኖር ነው። ክርስቲያን ነን ማለት እጅግ በጣም መልካም ነው። ነገር ግን ክርስትናችንን የምንገልጸው በቃል ብቻ ሳይሆን ለእግዚአብሔርና ለባልንጀሮቻችን የምናሳየውን የወንጌል ፍቅርን በተግባር በመመስከር መሆን ያስፈልጋል። የኢየሱስ ክርስቶስ ፍቅር ወደ ዓለም ሁሉ ይዘን የምንሄድበት ንጹሕ ልብ እንዲኖረን በማድረግ ቆራጥ የሕይወት ምርጫን እንድናደርግና ለሌሎችም መልካም ምሳሌ የምንሆንበትን ኃይል በመስጠት እመቤታችን ቅድስት ድንግል ማርያም እንድትረዳን አማላጅነቷን ልንማጸን ይገባል። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

0: አድማጮቻችን የዛሬው የእሁድ የናሴ 24 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።